መቅደን አፋፉ ላይ ጮት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ እኔ መዩ ቱርክ ባይ የምሸሽ መቅደላ መቅደላ ቋንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ከአንቺ ጋር እኔ መዩ ቱርክ ባይ የምሸሽ ነኝ አያችሁት ብያ የአንበሳውን ሞት

አውሮፓም ያውቀዋል አፍሪካም ያውቀዋል እስያም ያውቀዋል እንኳን የሰው ንጉስ ውሃ እንኳን ፈርዶሃል እኔ መዩ ቱርክባይ የምሸሽ ነኝ ወይ